Die Trommeln rufen zu den Waffen. Washington

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ነሐሴ 26 2018 ዓመተ ምህረት ስርጭታችን አሁን ጀመረ። ለዕለቱ ያሉንን ዝግጅቶች በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላትን ተቀብለው ማነጋገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። የናይጄሪያ ጳጳሳት በሀገሪቱ የሚካሄዱ ጭፍጨፋዎችና የጅምላ አፈናዎች እንዲያቆሙ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በፈረንሳይ የሚገኙ ወጣቶች በሚቀጥለው ወር ለሚደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ዝግጅት እያደረጉ እንደሚገኙ መነገሩን የተመለከተ ዘገባ በሶስተኛው ዜናችን እናቀርብላችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ዋይሌ ጊዮርጊስና ዘላለም አይሉ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

0: ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላትን ተቀብለው አነጋገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፒየትሪልቺናው ቅዱስ ፒዮ ሆስፒታል የክትትል ኮሚሽን አባላት ጋር ናዚ 21 2018 ዓመተ ምህረት በካስቴል ጋንዶልፎ ተገናኝተው ተወያይተዋል። የኮሚሽኑ አባላት ሆስፒታሉ በአዲስ መልክ ከተመሰረተበት ያለፈው ግንቦት ወር ጀምሮ የተሰሩ ስራዎችን ለቅዱስነታቸው አብራርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ነሐሴ 21 2018 ዓመተ ምህረት የመከራ ማስታገሻ ቤት በመባል የሚታወቀው የቅዱስ ፒዮ የምርምር ሆስፒታል የክትትል ኮሚሽን አባላትን በካስቴል ጋንዶልፎ በሚገኘው የርዕሰ ሊቃነ ጳጳሳት ማረፊያ ተቀብለው አነጋግረዋል። በደቡብ ጣሊያን ሳን ጆቫኒ ሮቶንዶ የሚገኘውና የመከራ ማስታገሻ ቤት በመባል የሚታወቀው ይህ ከፍተኛ የጤና ማዕከል በፒየትሪልቺናው ቅዱስ ፒዮ የተቋቋመ ሲሆን አዲስ የሥራ አፈጻጸም ኮሚሽኑ የተመሠረተው ግንቦት 19 2018 ዓመተ ምህረት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፈርመው ባጸደቁት ደንብ መሠረት እንደሆነ ታውቋል። ከቅዱስነታቸው ጋር ማክሰኞ ነሐሴ 26 2018 ዓመተ ምህረት በተካሄደው ስብሰባ ላይ የኮሚሽኑ ፕሬዚደንት ማክሲሚኖ ካቫሌሮ ሌዶ፣ አስተባባሪው ፋቢዮ ጋስፐሪኒ፣ የጽህፈት ቤቱ ጠቅላላ ጉዳዮች ምክትል ኃላፊ ሞንሲኞር ፓውሎ ሩዴሊ፣ በሐዋርያዊ መንበር የንብረት አስተዳደር ክፍል ፕሬዚደንት ሊቀ ጳጳስ አቡነ ጆርዳኖ ፒቺኖቲ፣ የፎጃ ቦቢኖ ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ጆርጆ ፌሬቲና የኮሚሽኑ ዋና ጸሐፊ ፋብሪሲዮ ኮላቺ ተገኝተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስብሰባው ወቅት የኮሚሽኑን የሥራ አፈጻጸም ሂደት ተመልክተዋል። በሳን ጆቫኒ ሮቶንዶ የሚገኘው የመከራ ማስታገሻ ቤት ወይም ሆስፒታል እንደገና በመጀመሩ ምክንያት የፋውንዴሽኑን ኢኮኖሚያዊና የፋይናንስ ሁኔታ በመተንተን የሥራውን የረጅም ጊዜ ዘላቂነት ለማረጋገጥ በሚያግዙ ተገቢ መፍትሄዎች ላይ ልዩ ትኩረት ተሰጥቷል። ኮሚሽኑ በአሁኑ ጊዜ ተግባሮቹን የሚመሩ ዋና ዋና ጉዳዮችን ያቀረበ ሲሆን እነርሱም ከሠራተኞች ጋር ያለውን ግንኙነት ማረጋጋትና ማሳደግ፣ ከጣሊያን ሕዝባዊ ተቋማት ጋር ያለውን ትብብር ማጠናከር፣ የጠቃሚ ሀብቶች ደህንነትን ማስጠበቅና ዋና ዋና የተባሉ መሰናክሎችን ቀስ በቀስ መቀነስ እንደሆነ ታውቋል። እነዚህ ተግባራት መስራቹ ለኮሚሽኑ የሰጣቸው የኃላፊነት አይነቶች ሲሆኑ ይህም ሁኔታዎችን ወደ ነበሩበት ለመመለስ ቀጣይነቱንና ዓላማውን በማክበር አገልግሎቱን ዳግም ለማስጀመር የተያዙ እቅዶችን ተግባራዊ ማድረግ እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እስካሁን ድረስ ኮሚሽኑ ያከናወናቸውን ሥራዎች በትኩረት ካዳመጡ በኋላ የተከናወነበትን መንገድ በቅርበት ለመከታተል ያላቸውን ቁርጠኝነት አረጋግጠዋል። ስለዚህ ኮሚሽኑ በተሰጠው ሥልጣን መሠረት ተግባሮቹን እንደሚቀጥል ታውቋል። ሆስፒታሉ በቅዱስ ፒዮ የተጀመረው ሥራ ቀጣይነትና የወደፊት ተስፋን ለማረጋገጥ በማሰብ ተለይተው የተቀመጡ የድርጊት መስመሮችን ይበልጥ በመመርመርና በመተግበር ላይ እንደሚገኝ ታውቋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የናይጄሪያ ብፁዓን ጳጳሳት በአገሪቱ የሚካሄዱ ጭፍጨፋዎችና የጅምላ አፈናዎች እንዲያቆሙ ጥሪ አቀረቡ። በናይጄሪያ የተከሰተውን አሳዛኝ ሁኔታ የገመገሙት የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንትና የካዱና ሀገር ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎ ማንኦሶ እንዳጎሶ በኒጀር ግዛት በርጎ ውስጥ ከ60 በላይ ምዕመናንን ያፈናቀለ የቅርብ ጊዜ አረመኔያዊ አፈናና በቤኑዌ ግዛት ኡኩም ሌሎች 17 ሰዎች በከባድ ሁኔታ መቁሰላቸውና የ47 ንጹሐን ዜጎች አሰቃቂ ግድያ የጸጥታ ሁኔታውን የበለጠ እያባባሰ መጥቷል ሲሉ አስታውቀዋል። በቅርቡ በናይጄሪያ የተከሰተውን አሳዛኝ ሁኔታን በማየት የናይጄሪያ ካቶሊክ ጳጳስ ብፁዕ አቡነ ማቴዎ ማንኦሶ በሳምንቱ መጨረሻ የሰጡትን መግለጫ በመጥቀስ ፊደስ የዜና ወኪል ሪፖርት አውጥቷል። በመስጊድ፣ በቤተ ክርስቲያን፣ በገበያ ወይም በቤታቸው ውስጥም ቢሆን ናይጄሪያውያን መገደላቸው፣ መጎዳታቸውና በግዳጅ መፈናቀላቸው ቀጥሏል ሲሉ የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ ፕሬዚደንት ሊቀ ጳጳስ አቡነ ማቴዎ ማንኦሶ ተናግረዋል። የናይጄሪያ ብፁዓን ጳጳሳት በልዩ ልዩ የታጠቁ ቡድኖች በተፈጸሙ ጥቃት ለተጎዱት በሙሉ የተሰማቸውን ሐዘን ገልጸው በቤኑዌ ግዛት ለሚገኙ ቤተሰቦች መጽናናትን በመመኘት የተጎዱትም ቶሎ እንዲያገግሙ እንጸልያለን ሲሉ በቦርጎ ውስጥ ከሚገኝ የሙስሊም ማኅበረሰብ ጋር ያላቸውን ልዩ አጋርነት ገልጸዋል። ሊቀ ጳጳስ ብፁዕ አቡነ ማቴዎ ማንኦሶ በመግለጫቸው በኒጀር ግዛትና በመላው ናይጄሪያ ውስጥ ከሚገኙ ሙስሊም ወንድሞቻችንና እህቶቻችን ጋር በጽኑ በመተባበር እንቆማለን። በቅርቡ የተጠለፉት 60 ሙስሊም ምዕመናን ደህንነታቸው ተጠብቆ ጉዳት እንዳይደርስባቸው እንደሚጸልዩ ከገለጹ በኋላ በማንኛውም የአምልኮ ቦታ ላይ የሚሰነዘር ጥቃት በመላው ማኅበረሰባችን ላይ የሚፈጸም ጥቃት ነው ሲሉ ተናግረዋል። ብፁዓን ጳጳሳቱ የጠቀሷቸው ክስተቶች በኒጀር ግዛት አርብ ነሐሴ 15 የተፈጸመ በሰሜን ማዕከላዊ ናይጄሪያ በሚገኘው በበርጉ ክልላዊ መንግስትና በቤኑዌ ግዛት በሰሜን ማዕከላዊ ናይጄሪያ በሚገኘው የኡኩም ግዛት ውስጥ የተፈጸሙ ተከታታይ ጥቃቶች አካል እንደሆነ ታውቋል። የታጠቁ ቡድኖች ምናልባትም ክላኩራዋ ወይም ማህሙዳ ከሚባል ተቀናቃኝ ቡድን ጋር በቦርጉና በዴካራ አውራጃ ማህበረሰቦችና መስጊዶች ላይ የተቀናጀ ጥቃት የፈጸሙ ሲሆን ኢላማዎቹ በዴካራ የሚገኙ በርካታ መስጊዶችን ማዕከላዊ መስጊድን ጨምሮ በኪፔኒያ በሳቦን ጊዳዛና እና እንደ ማሳካ በመሳሰሉ አካባቢዎች ያሉ መንደሮችን እንደሚያካትቱ ታውቋል። አጥቂዎቹ በአርብ ጸሎት ወቅት መስጊዶችን ከወረሩ በኋላ ምዕመናኑን አፍነው በመውሰድ ብዙዎቹን በካይንጂ ሐይቅ ዙሪያ ወደሚገኙ ደኖች እንደወሰዷቸው ታውቋል። የታፈኑት ሰዎች ቁጥር ግምት የተለያየ ሲሆን አንዳንድ ምንጮች ከ60 በላይ እንደሆኑ፣ ሌሎች ደግሞ ከ100 በላይ እንደሆኑ ይናገራሉ። አንዳንድ የአይን ምስክሮች እንደሚሉት ሽፍቶቹ ሴቶችንና ሕፃናትን ከቤት ወደ ቤት እየገቡ ይዘው መጥለፋቸውን ተናግረዋል። በኡኩም ከነሐሴ 10 እስከ ነሐሴ 11 ባለው ጊዜ ውስጥ ሞተርሳይክል የያዙ የታጠቁ ቡድኖች በእምባዙንና እምባቴሬ ማውራጃዎች በሚገኙ በርካታ ማህበረሰቦች ላይ በተመሳሳይ ጊዜ በፈጸሙ ጥቃት 47 ሰዎችን ገድለው በ17 ሰዎች ላይ ደግሞ ከባድ ጉዳት አድርሰውባቸዋል። በናይጄሪያ ማህበረሰቦች ላይ የተፈጸሙትን ጥቃቶችና ሌሎች የአመፅ ድርጊቶችን ያስታወሱት ብፁዓን ጳጳሳቱ የመንግሥት ባለሥልጣናትና የአገሪቱ የጸጥታ ኤጀንሲዎች በአገሪቱ ላይ የሚደርሰውን እልቂት ለማስቆም የተቻላቸውን ሁሉ እንዲያደርጉ በማለት ጥሪያቸውን አቅርበዋል። የናይጄሪያ ካቶሊክ ብፁዓን ጳጳሳት ጉባኤ አባላት ለወንበዴዎች፣ ለአሸባሪዎች፣ ለአጋቾችና ለዋና አበዳሪዎቻቸው የደም መፍሰስን እንዲያቆሙ በማለት ባቀረቡት ጠንካራ ጥሪ የሰው ልጅ ሕይወት የእግዚአብሔር ብቻ ነው፣ እንዲህ አይነቱን ጭካኔ የሚያጸድቅ ምንም ምክንያት የለም፣ በንጹሐን ሰዎች እንባ የወደፊት ሕይወትን መገንባት አይቻልም ሲሉ መግለጫቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ነሐሴ 26 2018 ዓመተ ምሕረት ዝግጅታችን ነው። በፈረንሳይ የሚገኙ ወጣቶች በሚቀጥለው ወር ለሚደረገው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ዝግጅት እያደረጉ እንደሚገኙ ተነገረ። ዘላለም ኃይሉ ዘገባውን እንደሚከተለው ያቀርብልናል።
1: ከ18 ዓመታት በኋላ ለመጀመሪያ ጊዜ የሆነው የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የሚያደርጉት ጉብኝት ከአንድ ወር ባነሰ ጊዜ ውስጥ የሚጀመር ሲሆን በተለየ ሁኔታ ወጣቶች ይህንን ክስተት በጉጉት እንደሚጠብቁና በጉብኝቱ ወቅትም ርዕሰ ሊቃነ ጳጳሳቱን ከሚያጅቡት መካከል ዋነኞቹ ይሆናሉ ተብሎ እንደሚጠበቅም ተነግሯል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የፈረንሳይ ግዛቶችን 3 ጊዜ መጎብኘታቸው የሚታወቅ ሲሆን እንደነዚህ ግዛቶች ውስጥ እንደ አውሮፓውያን አቆጣጠር በ2014 ዓመተ ምህረት በስትራስቡርግ ለሚገኘው የአውሮፓ ፓርላማ ንግግር ያደረጉበት ወቅት፣ በ2023 ለሜዲትራኒያን ጉባኤዎች ወደ ማርሴይ ከተማ የተጓዙበት ወቅት፣ እንዲሁም በ2024 ዓመተ ምህረት ደግሞ በህዝባዊ እምነት መገለጫዎች ላይ በተደረገ ጉባኤ ላይ ለመሳተፍ ኮርሲካን በጎበኙበት ወቅት መሆናቸው ይታወቃል። ይህ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ከ18 ዓመታት በኋላ ወደ ፈረንሳይ የሚደረግ የመጀመሪያው ይፋዊ ሐዋርያዊ ጉብኝት እንደሚሆን የተነገረ ሲሆን እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት በኖትርዳም ካቴድራል ከርዕሰ ሊቃነ ጳጳሳት ቤኔዲክት 16ኛ ጋር የተገናኙት ወጣቶች በአሁኑ ወቅት ወላጆች መሆናቸውን፣ ልጆቻቸውም የርዕሰ ሊቃነ ጳጳሳት ሊዮን ጉብኝት በጉጉት እየጠበቁ እንደሚገኝና ይህ ጉብኝት ለልጆቹ በሕይወት ዘመናቸው የመጀመሪያው፣ ለወላጆቻቸው ደግሞ በአዋቂነት ዘመናቸው የመጀመሪያው የርዕሰ ሊቃነ ጳጳሳት ጉብኝት እንደሚሆንም ተገልጿል። በፓሪስ አቅራቢያ በሚገኘው ስታድ ዴ ፍራንስ ስቴዲየም ውስጥ የተዘጋጁት ወደ 80,000 የሚጠጉ መቀመጫዎች በአንድ ሰዓት ጊዜ ውስጥ ሙሉ በሙሉ መያዛቸው ወጣቶቹ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ያላቸውን ከፍተኛ ፍላጎት ያሳያል የተባለ ሲሆን፣ በፈረንሳይ ትልቁ የስፖርት ማዕከል ውስጥ በሚካሄደው በዚህ የመጀመሪያ ሃይማኖታዊ ስብሰባ ወቅት ቅዱስነታቸው ከወጣቶቹ ጋር በመሆን የምሽት ጸሎትና የሱባኤ ጊዜን እንደሚያሳልፉም ተነግሯል። ምንም እንኳ ለጉብኝቱ የተዘጋጀው ዝርዝር መርሃ ግብር እስካሁን ይፋ ባይደረግም የሚዲያ ዘገባዎች እንደሚያመለክቱት በፈረንሳይ የሚገኙ በርካታ ወጣቶች ለክርስትና እምነት ያላቸው ፍላጎት እያደገ መምጣቱን የሚያሳዩ ሲሆን የእነሱ አርአያ የሆነው ሰዎችም ብዙውን ጊዜ የእምነት ምስክሮች መሆናቸው፣ እንዲሁም በርዕሰ ሊቃነ ጳጳሳቱ ጉብኝት ላይ ዝግጅቶች ከሚያቀርቡት ወጣቶች መካከል ከእግዚአብሔር ጋር ስላላት ግንኙነት ዘወትር በግልጽ የምትናገረው የ17 ዓመቷ ታዋቂ ዘማሪ ሞንሮ እንደምትገኝበትም ተመላክቷል። ዘማሪዋ በዘንድሮ የዩሮቪዥን የሙዚቃ ውድድር ፈረንሳይን ወክላ የተወዳደረች ሲሆን በእለት ተእለት ሕይወቷን በመላ ሀገሪቱ በሚገኙ የፈረንሳይ ካቴድራሎች ውስጥ ሃይማኖታዊ መዝሙሮችን በማቅረብ እንደምትታወቅም ተነግሯል። ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር ለሚደረገው ውይይት በከፍተኛ ሁኔታ እየተዘጋጁ ከሚገኙ ቡድኖች መካከል ላሲቴ ሲሌስቴ የተሰኘውና በፓሪስ ክልል ውስጥ ካሉ ችግር ካለባቸው አካባቢዎች የመጡ ወጣቶችን የሚያገናኘው ትስስር አንዱ ሲሆን፣ ይህ ሰማያዊ ከተማ የሚል አቻ ትርጉም ያለው የቡድኑ ስያሜ ተፈጥሮ ከመጽሐፍ ቅዱሳዊው አዲሲቷ ኢየሩሳሌም ጋር የተቆራኘ መሆኑም ተነግሯል። እስካሁን ያልተጠመቁትን ጨምሮ ከነዚህ ወጣቶች መካከል አንዳንዶቹ ባለፈው ዓመት በሮም በተካሄደው የወጣቶች ኢዩቤሊዩ በዓል ላይ የተሳተፉ ሲሆን በወቅቱም ስለ እምነት በርካታ ጥያቄዎችን መጠየቃቸው እንዲሁም በሮም ያገኙት ተመክሮ ርዕሰ ሊቃነ ጳጳሳት ሊዮን በፈረንሳይ በደመቀ ሁኔታ ለመቀበል እንዳነሳሳቸው ተነግሯል። በስታድ ዴ ፍራንስ የሚደረገው የጸሎት ስነ ስርዓት አዘጋጆች መካከል የላሲቴ ሴሌስቴ ቡድን ተባባሪ መስራችና የቅዱስ ማርቲን ማህበረሰብ አባል የሆኑት አባ አሌክሲስ ጀርሞን አንዱ ሲሆኑ፣ ካህኑ ከፈረንሳዩ ሳምንታዊ ፋምሌ ክሬቲን መጽሔት ጋር ባደረጉት ቃለ ምልልስ ወጣቶቹ ምንም እንኳ እምነቱን የተቀበሉትና የተጠመቁት ከሕፃንነት ዕድሜ ከፍ ካሉ በኋላ ቢሆንም የቅድስና መንገድን እንዲከተሉ የሚያበረታታና የፈረንሳይ ቅዱሳንን ታሪኮች የሚያካትት የጸሎት መርሃ ግብር እንደሚኖርም አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ የካቶሊክ የትምህርት ተቋም ግቢ ውስጥ አዲስ ከተጠመቁ ምዕመናንና ለሚስጥረ ጥምቀት ከሚዘጋጁት ወጣቶች ጋር በሚገናኙበት ወቅት ንግግር ያደርጉላቸዋል ተብሎ የሚጠበቅ ሲሆን፣ የእነዚህ ወጣቶች ቁጥር በቅርብ ዓመታት ውስጥ እየጨመረ መምጣቱም የፈረንሳይን ቤተ ክርስቲያንን ያስገረመና ያስደሰተ ክስተት መሆኑና በዘንድሮ የትንሣኤ ዋዜማ ብቻ ከ21300 በላይ ሰዎች መጠመቃቸው ተገልጿል። ርዕሰ ሊቃነ ጳጳሳት ለዚህ ቡድን ንግግር ሲያደርጉ ይህ ለሁለተኛ ጊዜ በሆኑ የተነገረ ሲሆን፣ ባለፈው ዓመት ርዕሰ ሊቃነ ጳጳሳት ሊዮ ከፈረንሳይ የመጡ አዲስ የተጠመቁትንና ለጥምቀት የሚዘጋጁትን በቫቲካን ውስጥ በግል ተቀብለው አነጋግሯቸው እንደነበርም ይታወሳል። በወቅቱ ርዕሰ ሊቃነ ጳጳሳቱ ለወጣቶቹ ባደረጉት ንግግር ጌታን በመከተል እናንተ የምድር ጨውና የዓለም ብርሃን ናችሁ ያሉ ሲሆን፣ ቤተ ክርስቲያን ለማደግና እርዳታ ለሚያስፈልገው እያንዳንዱ ሰው ቅርብ ሆና ለመቆየት የእናንተን ውብ የእምነት ምስክርነት ትሻለች ማለታቸው ይታወሳል። እነዚህ ቡድኖች በአሁኑ ወቅት ርዕሰ ሊቃነ ጳጳሳቱ ወደ ፈረንሳይ የሚያደርጉትን ጉብኝት የሚደግፈውን የበጎ ፈቃደኞች እንቅስቃሴ በማደራጀት ላይ እንደሚገኝ የተነገረ ሲሆን፣ ምንም እንኳ ጌታችን ኢየሱስ ክርስቶስ በቀኑ መጨረሻ ስለተቀጠሩት ሰራተኞች ከተናገረው ምሳሌ ጋር በሚመሳሰል መልኩ በመጨረሻው ሰዓት የተጠሩ ቢሆንም ለመላው ቤተ ክርስቲያን እጅግ አስፈላጊ በሆነ ዝግጅት ላይ መሳተፍ በመቻላቸው ደስ ሊላቸው እንደሚገባም ተነግሯል። በስታድ ዴ ፍራንስ የሚደረገው የምሽት ጸሎትና ዝግጅት በዋናነት በዕድሜ ከፍ ላሉ ወጣቶች የታቀደ ቢሆንም የመካከለኛና የሁለተኛ ደረጃ ትምህርት ቤት ተማሪዎችም ከርዕሰ ሊቃነ ጳጳሳቱ ጋር ለመገናኘት ዝግጅት እያደረጉ መሆኑ የተገለጸ ሲሆን፣ በቻምፐስ ኤልዜስ እና በፕሌስ ዴ ላ ኮንኮርድ የሚደረገው የርዕሰ ሊቃነ ጳጳሳቱ ቅዳሴዎች ከመካሄዳቸው በፊት መስከረም 16 ቀን 2019 ዓ.ም ጠዋት የዓመቱ በጸደይ ወቅት ለወጣቶቹ በሚዘጋጀው የጸሎት መርሃ ግብር ላይ እንደሚሳተፉም ተነግሯል። ምዝገባው የሚጀምረው በመስከረም ወር ቢሆንም አዘጋጆቹ ቢያንስ 10,000 ተሳታፊዎች እንደሚገኙ የሚጠብቁ ሲሆን፣ ለታዳጊዎች የሚደረገውን ስብሰባ በማደራጀት ኃላፊነት የተሰጣቸው አባ ዣን ሚሼል ዱፖንት እንደተናገሩት ወጣቶቹ የርዕሰ ሊቃነ ጳጳሳቱ ጉብኝት ላይ ለመገኘት በጉጉት እየተጠባበቁ እንደሚገኝም አመላክተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከመስከረም 15 እስከ 18 ቀን 2019 ዓ.ም ድረስ የሚካሄድ ሲሆን፣ ይህ ዓለም ሕይወት እንዲኖራት በሚል መሪ ቃል የሚደረገው ሐዋርያዊ ጉብኝት ከቅዱስ ዮሐንስ ወንጌል ምዕራፍ 6 በተለይም በቁጥር 51 ላይ የተጠቀሰውን ጌታችን ኢየሱስ ክርስቶስ ከሰማይ የወረደ ሕይወትን የሚሰጥ እንጀራ እኔ ነኝ በማለት ስለ ቅዱስ ቁርባን የተናገረውን አስተምሮ የሚያመለክት መሆኑ የተነገረ ሲሆን፣ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በእነዚህ ቀናት ፓሪስን፣ ሉርድንና ሜትዝን ይጎበኛሉ ተብሎ እንደሚጠበቅም ተገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ

መጽሐፍ ቅዱሳዊ ገጽታ አለታዋ ምድርን የማልማትና የመንከባከብ ግዴታ ብሉይ ኪዳን እግዚአብሔር ሁሉን ቻይ ፈጣሪ እንደሆነ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 2 ላይ እንደተገለጸው እንዲሁም መጽሐፈ ኢዮብ ምዕራፍ 38 እስከ 41 ላይ እንደተገለጸው አልፎም መዝሙር 104 እና መዝሙር 147 ላይ እንደተገለጸው ሰውን በአምሳሉ እንደፈጠረና ምድርን እንዲያርስ እንዳደረገው ዘፍጥረት 2:15 ላይ ያሳየናል። እግዚአብሔር ለመጀመሪያዎቹ ሰባውያን ጥንዶች ምድርንና ሌሎች ሕያዋን ፍጥረታትን ሁሉ እንዲገዙ አደራ ሰጣቸው ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደተገለጸው። ስለዚህ ሰው በሌሎች ሕያዋን ፍጥረታት ላይ ያለው ሥልጣን የጨቋኝነት ወይም የግድየለሽነት ሳይሆን በእግዚአብሔር የተፈጠሩትን ነገሮች የማልማትና የመንከባከብ ነው ዘፍጥረት ምዕራፍ 2 ቁጥር 15 ላይ እንደተገለጸው። እነዚህ ነገሮች በሰው የተፈጠሩ አይደሉም፣ እግዚአብሔር ባለፊነት የሰጠው ውድ ስጦታ ነው እንጂ። ምድርን ማልማት ማለት በርሱ እንዲለማ መተው አይደለም። ምድርን መግዛት ማለት አንድ ጠቢብ ንጉስ ህዝቡን እረኛውን በጎቹን እንደሚጠብቅ መጠበቅ ማለት ነው። በፈጣሪ እቅድ ውስጥ በራሳቸው መልካም የሆኑ እነዚህ ፍጥረታት ለሰው አገልግሎት የተፈጠሩ ናቸው። መዝሙርተኛው የሰውን ታላቅነት ምስጢር ሲያደንቅ እንዲህ ይላል፣ ታስበው ዘንድ ሰው ምንድነው? ተገበኘው ዘንድ የሰው ልጅ ምንድነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በመስጋና ዘውድ ከለልከው፣ በእጅህም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት ይላል መዝሙር 104 ከቁጥር 4 እስከ 7 ላይ እንደተገለጸው። ሥራ ገና ከመጀመሪያው የሰው ኑሮ አካል ሲሆን ሰው በኃጢአት ከመውደቁ በፊት የነበረ ነው። ስለዚህ ሥራ ቅጣት ወይም እርግማን አይደለም። ሥራ ልፋትና ድካም የሆነው ከእግዚአብሔር ጋር ያላቸውን እምነትና ስምምነት ባፈረሱት በአዳምና በሔዋን ኃጢአት ምክንያት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 እስከ 8 ላይ እንደተገለጸው እግዚአብሔር ክፉንና ደጉን ከሚያስታውቀው ዛፍ ዘፍጥረት ምዕራፍ 2 ቁጥር 17 ላይ እንደተገለጸው እንዳይበሉ መከልከሉ ሰው ሁሉንም ነገር በስጦታ መቀበሉንና እርሱ ራሱ ፍጥረት እንጂ ፈጣሪ እንደማይሆን ለማሳሰብ ነው። አዳምና ሔዋንን ለኃጢአት የገፋፋቸው ይህ እንደ እግዚአብሔር ትሆናላችሁ ዘፍጥረት ምዕራፍ 3 ቁጥር 5 ላይ እንደተገለጸው የሚለው ፈተና ነበር። እነርሱ ያለ እግዚአብሔር ፍቃድ የሁሉም ነገሮች ፍጹም ገዥ ለመሆን ፈለጉ። ከዚያን ጊዜ አንስቶ ምድር ጭንጫ ፍሬ የማትሰጥና አስቸጋሪ ሆነች ዘፍጥረት ምዕራፍ 4 ቁጥር 12 ላይ እንደተገለጸው። ሰው በግንባሩ ላብ ብቻ የምድርን ፍሬ እንዲያገኝ ሆነ ዘፍጥረት ምዕራፍ 3 ቁጥር 17 እና ቁጥር 19 ላይ እንደተገለጸው። የመጀመሪያዎቹ ወላጆቻችን በኃጢአት ቢወድቁም የእግዚአብሔር ዕቅድ የፍጥረታቱ ትርጉም ከነዚህ መካከል ፍጥረትን የማልማትና የመጠበቅ ኃላፊነት ያለበት ሰው ጭምር አልተለወጠም። ሥራ ክቡር ነው፣ ምክንያቱም ሥራ የሀብት ምንጭ ወይም ቢያንስ ጥሩ ኑሮ ለመኖር የሚያስችልና በመርህ ደረጃ ድህነትን ለማስወገድ አይነተኛ መሣሪያ ስለሆነ ነው መጽሐፈ ምሳሌ ምዕራፍ 10 ቁጥር 4 ላይ እንደተገለጸው። ነገር ግን ሥራን ወደ ማምለክ ፈተና ውስጥ መግባት አይገባም፣ ምክንያቱም የመጨረሻና ወሳኝ የሕይወት ትርጉም የሚገኘው በሥራ አይደለምና። ሥራ አስፈላጊ ነው፣ ነገር ግን የሕይወት ምንጭና የሰው መጨረሻ ግብ እግዚአብሔር እንጂ ሥራ አይደለም። እንዲያውም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከዚያም የሚመነጨው የፍትህ ጥያቄ ለትርፍ ከማሰብ ይቀድማል። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል ይለናል መጽሐፈ ምሳሌ ምዕራፍ 15 ቁጥር 16 ላይ እንደተገለጸው። በጽድቅ የሚገኝ ጥቂት ነገር በአመጽ ከሚገኝ ከብዙ ትርፍ ይሻላል መጽሐፈ ምሳሌ ምዕራፍ 16 ቁጥር 8 ላይ እንደተገለጸው። ስለ ሥራ ያለው የመጽሐፍ ቅዱስ አስተምሮ ማሳረጊያ የሰንበትን ዕረፍት የሚመለከት ትእዛዝ ነው። ሥራ መሥራት አስፈላጊው ለሆነው ለሰው ልጅ ይህ ዕረፍት ለተሟላ ነጻነት ይኸውም ለዘላለማዊ ሰንበት ተስፋ ይሰጠዋል መጽሐፈ ኢዮብ ምዕራፍ 4 ከቁጥር 9 እስከ 10 ላይ እንደተገለጸው። የሰንበት ዕረፍት ሰዎች ከፍጥረት ጀምሮ እስከ ድህነት ያለውን የእግዚአብሔርን ሥራ የማስታወስና እንደገና የማወቅ ራሳቸውን የእርሱ ሥራ መሆናቸውን የመገንዘብ ኤፌሶን ምዕራፍ 2 ቁጥር 10 ላይ እንደተገለጸው እናም የሕይወታቸውና የሕልውናቸው ጌታ ለሆነው ለእርሱ

ምስጋና የማቅረብ እድል ይሰጣቸዋል። የሰንበት ትውስታና ተሞክሮ በግዴታም ሆነ በውዴታ ሰዎች የሥራ ባሮች እንዳይሆኑና ማንኛውም አይነት ግልጽም ሆነ ስውር ብዝበዛ እንዳይካሄድባቸው ይከለክላል። እንዲያውም የሰንበት ረፍት ሰዎችን በስግደት አምልኮ እንዲሳተፉ ከማድረግ ባሻገር ድሆችን የሚጠቅም ነው። ዓላማው ሰዎችን ጸረ ማኅበራዊና ብልሹ ከሆነው የሰው ሥራ ነፃ ለማውጣት ጭምር ነው። የሰንበት ረፍት ለአንድ ዓመት እንኳ ሊቆይ ይችላል። ይህም በድሆች ስም የምድርን ፍሬ መውረሱንና የመሬት ባላባቶችን ንብረት የማፍራት መብት ማገድን ይጠይቃል። 6 ዓመት ምድርን ዝራ፣ ፍሬዋንም አግባ፣ በ7ኛው ዓመት ግን ተዋት፣ አሳርፋትም፣ የሕዝብህም ድሆች ይበሏታል፣ ያስቀሩትንም የሜዳ እንስሳ ይብላው። ይህንንም በወይንህና በወይራ ላይ አድርግ፣ ዘፍጥረት ምዕራፍ 23 ከቁጥር 10 እስከ 11 ላይ እንደተጠቀሰው። ይህ ባህል ጥልቅ ስሜትን የሚነካ ነው። ይህም ሀብት በጥቂቶች እጅ ማከማቸት አንዳንድ ጊዜ ሌሎች ሰዎችን ሀብት እንደሚያሳጣ ያመለክታል።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የሰው ልጅ ስራን በተመለከተ መጽሐፍ ቅዱሳዊ ገጽታን ምን እንደሚመስል ማብራሪያ ነበር የሰጠነው። ራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን።
1: ክቡራትና ክቡራን አድማጮቻችን ይህ ዝግጅት የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticanews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ቤተ ክርስቲያን የተጠራችው ሰብአዊነትን ለማገልገልና የማኅበረሰቡን ተቃርኖች ለመፍታት ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ አረጋውያንን የተመለከተ አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኤሌክትሮጊስ ከባልደረባዬ በራና በርገኔ ጋር ወጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የተጠራችው ሰብአዊነትን ለማገልገልና የማኅበረሰቡን ተቃርኖዎች ለመፍታት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሠረት ቅዱስነታቸው በነሐሴ 27 2018 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና በሚያወሳው ቀኖናዊ ሕገ ደንብ አብይ አርዕስት ላይ ተንተርሰው ቤተክርስቲያን ዓለምን ታዳምጣለችና ታገለግላለች በተሰኘ ንዑስ አርዕስት ላይ ያተኮረ የጠቅላላ የትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን ቤተክርስቲያን የተጠራችው ሰብአዊነትን ለማገልገልና የማኅበረሰቡን ተቃርኖዎች ለመፍታት ነው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች በማስከተል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ነሐሴ 27 2018 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ውስጥ ያደረጉትን የጠቅላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ላይ እንደተገለጸው

ክቡራንና ክቡራት የዝግጅቶቻችን ተከታታዮች ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አዘጋጅተነዋል። እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: Cari fratelli e sorelle, buongiorno e benvenuti. Con l'incontro odierno iniziamo a riflettere sulla Costituzione pastorale Gaudium et Spes, con cui il Concilio Vaticano II ha inteso approfondire un tema fondamentale.
1: ውድ ወንድሞቼና እህቶቼ እንደምን አረፈዳችሁ እንኳን ደህና መጣችሁ በዛሬው ዕለት አስተምሯችን የሁለተኛው የቫቲካን ጉባኤ መሰረታዊ ጭብጥ የሆነውን የቤተ ክርስቲያንንና የዘመናዊው ዓለም ግንኙነትን ለመዳሰስ ያቀደውን በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና ማሰላሰል እንጀምራለን ቅዱስ ዮሐንስ 23ኛ እንደ አውሮፓውያኑ የቀን አቆጣጠር በጥቅምት 11 ቀን 1962 ዓ.ም የመክፈቻ ንግግራቸውን እንደጀመሩ ምንም እንኳን ለሃይማኖት ያለን ቅናት ቢያቃጥለንም ግዚያችን ካለፉት አመታት ጋር ሲነጻጸር ሙሉ በሙሉ የከፋ ነው ብለው የሚናገሩትን የጥፋት ትንቢት ለመቃወም ሞክረዋል እናም ከታሪክ ምንም የማይማሩ ነገር እንደሌላቸው አድርገው እስከሚመስል ድረስ እስከዚያ ይደርሳሉ ብለው እንደነበረ ይታወቃል ስለዚህ ለጉባኤው አባቶች የተሰጠው ተግባር ባሆኑ የሰው ልጅ ክስተቶች ሁኔታ የሰው ልጅ ወደ አዲስ የነገሮች ሥርዓት እየገባ ባለበት በሰዎች ሥራ በተገቢው ጊዜ የሚፈጽሙትና ብዙን ጊዜ ከመጠበቀው በላይ የሆኑ እና በጥበብ ሁሉንም ነገር አሉታዊ የሰው ልጅ ጉዳዮችን እንኳን ለቤተ ክርስቲያን ጥቅም የሚያዘጋጁትን የመለኮታዊ ጥበቃ ምስጢራዊ እቅዶችን ማየት ይሻለናል ሲሉም አክለው ገልጸው እንደነበረም ይታወቃል። ከሶስት ዓመታት በኋላ በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው የሐዋርያዊ ቀኖና አዋጅ በዚህ ግንዛቤ ውስጥ የቤተ ክርስቲያኗ ተፈጥሮ አስፈላጊ አካል እንደሆነ ተገንዝበዋል። ቀኖናው የእረኝነትን ባህሪ እንደ ተዋረድ ገልጾታል ስለዚህም የሐዋርያዊ ቀኖና የሚለው ስያሜ ተሰጥቶታል በየዋህነት ወይም በገራገርነት የሚደረግ የብሩ ተስፋ ጥያቄ አይደለም ነገር ግን ስጋ በመልበስ ህይወታችንን ለመካፈል የሚመርጠውን የክርስቶስ ምስጢር የታደሰ ታማኝነት ነው ራሱን በሁሉም ረገድ እንደ ወንድሞቹ አድርጎ ቆጠረ ይለናል ወደ ዕብራውያን ምዕራፍ 2 ቁጥር 17 አሁንም ወደ ዕብራውያን ምዕራፍ 4 ቁጥር 15 ላይ እንደተገለጸው እናም የኃጢያትን ጤቶች በራሱ ላይ ወስዶ ለሁሉም በዛ ሆኖ ሞተ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ እንደተገለጸው ይህ በሰባዊነታችን ውስጥ መካፈል ክርስቶስ ቤተክርስቲያን እንድትከተል የሚጠራት መንገድ ነው ስለዚህ በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ቀኖና የሚጀምረው ቤተክርስቲያኗ የራሷን የዚህን ዘመን ዘዎች ደስታ ተስፋ ሐዘን ጭንቀት በተለይም ድሆች ወይም በማንኛውም መንገድ ከተቸገሩ ጋር እንደምትሆን በማወጅ ነው በተለይም ዛሬ ያጋጠሙን ባሉ ፈተናና ጥልቅ ለውጦች ፊት በአሁኑ ጊዜ በሚከሰቱ ክስተቶች በታሪክና በሰዎች ህይወት ውስጥ ግድለሽነትንና ቸልተኝነትን እንድንተው የሚጠይቅ መጋራት ነው እንደ ተመልካቾች ሆነን መቀጠል አንችልም ይልቁንም በልባችን ማዳመጥ ራሳችንን እንድንፈታተን መፍቀድና መሳተፍ አለብን በክርስቶስና በመንፈሱ ኃይል በመደገፍ አማኞች ወንድሞቻቸውንና የእህቶቻቸውን ሸክም እንዲሸከሙ ይጠራሉ በተለይም በፍትህ መጓደል በአድሎና በአመጽ የተደቆሱትን ማለት ነው በርግጥም በመጋራትና በቁርጠኝነት ብቻ በቂ ምላሾችን ማግኘት የሚቻለው የዚህ ዘመን መከራዎች ከሚገለጥልን ክብር ጋር ሊወዳደሩ አይችሉም የሚለውን እርግጠኝነት ስንቋደስ ብቻ ነው ወደ ሮም ሰዎች ምዕራፍ 8 ቁጥር 18 ላይ እንደተጻፈው በዚህ ረገድ ከሰው ልጅ ጋር ያለው ቅርበት ስለ ክስተቶችና ስለ ራይ ራሱ ጥልቅ ግንዛቤን ይከፍታል በተመሳሳይ መልኩ በላቲን ቋንቋ Gaudium et Spes ደስታና ተስፋ የተሰኘው ሐዋርያዊ ቀኖና በቤተክርስቲያን ሁልጊዜ የጊዜ ምልክቶችን የመመርመርና በወንጌል ብርሃን የመተርጎም ኃላፊነት አለባት ሲል ያስታውሳል ስለዚህ ይህ የስምምነት ሕገ ቀኖና ቤተክርስቲያንን ለለውጥ ቀጣይነት ያለው ቁርጠኝነት እንድታደርግ አሳስቧታል በምድራዊ ምቾት እንዳልተነሳሳች ነገር ግን ብቸኛ ግብ ትፈልጋለች የክርስቶስን ሥራ በማወጅ በወዳጅ መንፈስ መሪነት ወደፊት ለመራመድ ክርስቶስም ወደዚህ ዓለም የገባው ለእውነት ለመመስከር ለማዳንና በፍርድ ላይ ላለመቀመጥ ለማገልገልና ላለመገልገል ነው ይለናል ሰነዱ ይህ በእውነቱ የሞራል ግዴታ ብቻ አይደለም። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለቤተ ክርስቲያን ለድሆች የሚሰጠው አማራጭ በዋናነት ስነ መለኮታዊ ምድብ እንጂ ባህላዊ፣ ማኅበራዊ፣ ፖለቲካዊ ወይም ፍልስፍናዊ ምድብ አይደለም። ክርስቶስን በእነርሱ ውስጥ እንድናገኝ ለዓላማዎቻቸው ድምፅን እንድንሰጥ፣ ነገር ግን ጓደኞቻቸው እንድንሆን፣ እንድናዳመጣቸው፣ ስለ እነርሱ እንድንናገርና እግዚአብሔር በእነርሱ በኩል ሊያካፍለን የሚፈልገውን ምስጢራዊ ጥበብ እንድንቀበል ተጠርተናል ይሉናል በላቲን ቋንቋ ኢቫንጀሊ ጋውዲዩም በአማርኛው የወንጌል ደስታ የተሰኘው ሐዋርያዊ ማሳሰቢያ በአንቀጽ 198 ላይ እንደተጠቀሰው። የክርስቲያን አንድነት ከእውነታው ጋር እንድንገናኝና በዘመናዊው ዓለም ውስጥ የግልና ማኅበራዊ ሕይወትን የሚገልጹትን ተቃርኖዎች እንድናጋልጥ ያደርገናል። ለምሳሌ ሳይንሳዊና ቴክኖሎጂያዊ እድገት ያለማቋረጥ አዳዲስ ዕድሎችን የሚሰጥ፣ ነገር ግን ለእያንዳንዱ ብቻ እና የሰው ልጆች ሁልጊዜ ለራሳቸው ደህንነት በማስገዛት የማይሳካላቸው ወይም የኅብረተሰብ ሕጎች የበለጠ ግልጽ የሆነ ግንዛቤ ሆኖም ግን ስለ መስጠት አቅጣጫ እርግጠኛ አለመሆንን ጨምሮ ወይም ደግሞ ሀብቶችና ኢኮኖሚያዊ ኃይል በብዛት የሚገኝ ሲሆን በሚያሳዝን ሁኔታ ዛሬ እንደ ጉባኤው ዘመን ሁሉ ከፍተኛ ቁጥር ያላቸው የዓለም ዜጎች አሁንም በረሃብና በደህንነት ይሰቃያሉ ይለናል። ወይም የፕላኔቷ የወደፊት ዕጣ ፈንታ አደጋ ላይ መሆኑን የጋራ ግንዛቤ ከራስ ወዳድነት ፍጆታ ለመላቀቅ አለመቻልና ጦርነት ሰላምን ለመገንባት ውጤታማ መንገድ ነው ከሚለው የተሳሳተ አስተሳሰብ ጋር ተጣምሮ የሚሄድ ደካማ አስተሳሰብ ነው። ጥልቅ ለውጦች በተከሰቱበት፣ አሳሳቢ አለመመጣጠን በሚፈጥሩበት በዚህ ዘመን ቤተ ክርስቲያን የሰውን ልጅ ለማገልገል ተጠርታለች። የልባቸውን ጥልቅ ጥያቄዎችና በውስጣቸው ያሉትን ምንቾቶች በማዳመጥና በመቀበል ክርስቶስን ቁልፍ የትኩረት ነጥብና የሰው ልጅ ታሪክ ሁሉ ግብ በማለት ትጠቅሰዋለች። ስለዚህ በቤተ ክርስቲያን ውስጥ በእያንዳንዱ ደረጃና በእያንዳንዱ ዘመን እርሱ የእግዚአብሔር ባሪ ኑሮት ሳለ እንኳ ከእግዚአብሔር ጋር እኩልነትን እንደ መንጠቅ አድርጎ አልቆጠረውም። ነገር ግን እንደ ሰው ሆኖ በመወለድ የባሪያን መልክ ይዞ ራሱን ባዶ አደረገ። በሰው አምሳል ተገኝቶ በትሕትና ራሱን ዝቅ አደረገ። በዚህም የመስቀልን ሞት እንኳን በመቀበል እስከ ሞት ድረስ ታዛዥ ሆነ ይለናል ወደ ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ላይ እንደተጠቀሰው። ውድ ወንድሞችና እህቶች፣ ከዘመናት ሰዎችና ወንዶች ጋር የምትቀራረብ ደስታና ተስፋ ጋውዲዩም ኤት ስፔስ ወንጌልን የምታወጅና የምትመሰክር ቤተ ክርስቲያን ልዩ ባህሪ ይሁን።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ውስጥ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል አረጋውያንን በተመለከተ ባልደረባችን በረና በርግኔ ያዘጋጀውን አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አረጋውያን በርጅናዬ ዘመን አትጣለኝ ጉልበተም ባለቀ ጊዜ አትተወኝ። በመዝሙረ ዳዊት ምዕራፍ 71 ከቁጥር 9 ይህ የመርሳትና የመጥላት ፍርሃት ያደረበት አረጋዊ ልመና ነው። እግዚአብሔር የድሆች ጩኸት መስሚያ መሳሪያ እንድንሆን እንደሚጠይቀን ሁሉ የአረጋውያንም ጩኸት እንድንሰማ ይፈልጋል። ይህም ለቤተሰቦችና ለማኅበረሰቦች ተግዳሮት ነው። ምክንያቱም ቤተ ክርስቲያን በአረጋውያን ላይ የሚደርሰውን ትዕግሥት የማጣት የቸልተኝነትና የንቀት አስተሳሰብ አትቀበልም፣ ልትቀበለውም አትችልም። አረጋውያን የማኅበረሰቡ ሕያው አካል መሆናቸው እንዲሰማቸው እነርሱን የማመስገን የማድነቅና የማስተናገድ የጋራ ስሜት ማነቃቂያ ይኖርብናል። የእኛ የአረጋውያን ከእኛ በፊት እኛ በመጣንበት መንገድ በራሳችን ቤት ዋጋ ያለው ሕይወት ለመኖር በምናደርገው ዕለታዊ ትግላችን ውስጥ አልፎ የመጡ ወንዶችና ሴቶች፣ አባቶችና እናቶች ናቸው። በርግጥ በወጣቶችና በአረጋውያን መካከል በመፈጠር አዲስ መተቃቀፍ እጅግ የምትደሰትና ተጠቅሞ የመጣልን ባህል የምታወግዝ ቤተክርስቲያንን እንዴት በወደዱ። ቅዱስ ዮሐንስ ጳውሎስ ዳግማዊ በቤተሰቦቻችን ውስጥ ለአረጋውያን ሚና ትኩረት እንድንሰጥ ይጠይቁናል። ምክንያቱም በተለይ ቅጥ ባጣ የኢንዱስትሪና የከተማ እድገት መባቻ ትናንትም ሆነ ዛሬ አረጋውያንን ያለ አግባብ ወደ ጎን ገሸሽ የሚያደርጉ ባህሎች አሉ። አረጋውያንን ክፍተትን በመሙላት አረገድ ያለችው ግርማ ሞገስ የትውልዶች ቀጣይነት እንድናደንቅ ይረዳናል። አብዛኛውን ጊዜ ዋና ዋና እሴቶች ለልጅ ልጆች መተላለፋቸውን የሚያረጋግጡት አያቶች ናቸው። ብዙ ሰዎች የክርስትና ሕይወት ጀማሪያቸው በአያቶቻችን እንደ ተመቻቸን ይመሰክራሉ። ንግግራቸው፣ ፍቅራቸውና በአካል መገኘታቸው ብቻ ታሪክ በእነርሱ እንዳልተጀመረ፣ እነርሱ ደግሞ አሁን የእርጅና ጉዞ አካል እንደሆኑና ከእነርሱ አስቀድሞ የመጣውን ሁሉ ማክበር እንደሚገባቸው ልጆች እንዲገነዘቡ ይረዳቸዋል። ካለፈው ጊዜ ጋር ያላቸውን ትስስር ሁሉ የሚያቋርጡ የተረጋጉ ግንኙነቶችን መፍጠርና ሁኔታ ከእነርሱ እንደሚበልጥ መረዳት ይከብዳቸዋል። ስለዚህ ለአረጋውያን ትኩረት መስጠት በኅብረተሰቡ ውስጥ ትልቅ ለውጥ ያመጣል። ኅብረተሰብ በእርግጥ ለአረጋውያን ያስባል፣ ለአረጋውያን ቦታ ይሰጣሉ። ይህን የመሰለ ኅብረተሰብ የአረጋውያንን ጥበብ ካከበረ ወደፊት ይጓዛል። የታሪክ መታሰቢያ አለመኖር በኅብረተሰባችን ውስጥ አሳሳቢ ጉድለት ነው። ያ ያኔ አለፈ፣ አሁን አሁን ነው የሚል አመለካከት ብስለት የለውም። ያለፉ ሁኔታዎችን ማወቅና መገምገም ትርጉም ያለው መጪ ጊዜ ለመገንባት ብቸኛ መንገድ ነው። ትውስታ ለእድገት አስፈላጊ ነው። የቀድሞውን ዘመን አስቡ። በዕብራውያን መልእክት ምዕራፍ 10 ከቁጥር 32 አረጋውያን ታሪካቸውን ሲናገሩ መስማት ለልጆችና ለወጣቶች ጥሩ ነው። ምክንያቱም ከቤተሰቦቻቸው፣ ከአካባቢያቸውና ከአገራቸው ታሪክ ጋር የተሳሰሩ መሆናቸው እንዲሰማቸው ያደርጋቸዋል። ሕያው ትውስታ የሆኑ አያቶቹን የማክበርና የማንከባከብ ቤተሰብ ከወዲሁ በውድቀት ላይ ነው። የሚያስታውስ ቤተሰብ ግን ተስፋ አለው። ችግር ይፈጠራሉ በሚል ሰበብ ለአረጋውያን ቦታ የሌለው ወይም እነርሱን ገለል የሚያደርግ ኅብረተሰብ በገዳይ ቫይረስ የተጠቃ ነው። ስሩ የተነቀለ ነው። በባህላዊ መመረጥ፣ በስር መሠረት መነቀልና ሕይወታችንን በሚቀርጹ የእርግጠኝነት ስሜት መጥፋት ምክንያት በዘመናችን የሚታየው ወላጅ አልባነት ቤተሰቦቻችንን፣ ልጆችን በጋራ ታሪክ የዳበረ አፈር ላይ ሥራቸውን የሚተክሉባቸው ስፍራዎች እንድናደርጋቸው ፈተና ሆኖብናል። ወንድሞችና እህቶች ስለመሆን በወንድሞችና በእህቶች መካከል ያሉ ግንኙነቶች በጊዜ ሂደት ስር እየሰደደ ይሄዳል። በቤተሰብ ውስጥ በልጆች መከባበር የሚፈጠር የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር ከባቢ ጽኑ መሠረት ላይ የቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል፣
ነገር ግን ቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርግ በቤት ውስጥ በፍቅርና በትምርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደ ተስፋ ቃል በመላው ህብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ ታማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት እንክብካቤ፣ ትዕግስትና ፍቅርን ስናሳይ ነው። የምወዳቸውን ወንድም ወይም የምትወዳቸውን እህት ማግኘት ጥልቅ ክብርና አይነተኛ ተመክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማች እንዲታዩ በትዕግስት ማስተማር አስፈልጋል። ይህ ስልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማኅበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልማድ በሆነባቸው አንዳንድ አገሮች ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለበት ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኝነት አለመኖራቸው ማረጋገጫ መንገዶች ማፈላለግ ያስፈልጋል። ሰፊ ልብ ከባል ከምስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በእርግጥ በባልና ምስት መካከል ያለው ፍቅርና ከእርሱም የሚመነጨውን ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር፣ ሕይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ኅብረተሰብ በሚመራው በማያቋርጥ ውስጣዊ ኃይል ነው። ይህም ለጋብቻ ኅብረትና ለቤተሰብ መሠረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ለዚህ ሰፊ ቤተሰብ እንዲሁም በችግራቸው፣ በማኅበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማኅበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱት እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ወይም ባል ወይም ሚስት የሞቱባቸውን ብቸኞች እንዲሆኑ የልጆቻቸው ድጋፍ የሌላቸው አረጋውያንን፣ አካል ጉዳተኞችን መውደድና መደገፍ አለበት። ከዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደርስባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ እንዲሁም ወላጆች ይህን ማድረግ የማይችሉባቸው ሁኔታዎችን ሙሉ ፍቅርና የቤተሰብ መረጋጋት የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቾችን፣ አማቶችንና የባልና ሚስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም። የፍቅር አንዱ ልዩና ስስ ገጽታ እነዚህ ዘመዶች እንደ ባለንጣዎች፣ እንደ ስጋትና ምንጭ ወይም እንደ ሰርጎ ገቦች አድርጎ አለማየት መማር ነው። የጋብቻ ኅብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግና ከመተቸት መቆጠብ፣ እነርሱ መንከባከብና ለእነርሱ ዋጋ መስጠትን እንዲሁም የባልና ሚስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል። ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የሚሰጥ የለጋስ ፍቅር ክብር መገለጫው ነው።

አድማጮቻችን የዛሬው የረቡዕ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡ የነሐሴ 27 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የረቡ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ቤተ ክርስቲያን የተጠራችው ሰብአዊነትን ለማገልገልና የማኅበረሰቡን ተቃርኖች ለመፍታት ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍል 2 ስርጭታችን ደግሞ አረጋውያንን የተመለከተ አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ኤሌጎርጊስ ከባልደረባዬ በራና በርገኔ ጋር ወጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የተጠራችው ሰብአዊነትን ለማገልገልና የማህበረሰቡን ተቃርኖዎች ለመፍታት ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሁለተኛው የቫቲካን ጉባኤ ሰነዶች ላይ በተከታታይ የጠቅላላ የትምህርተ ክርስቶስ አስተምሮ እያደረጉ እንደሚገኝ የሚታወቅ ሲሆን በዚህም መሰረት ቅዱስነታቸው በነሐሴ 27 2017 ዓ.ም.

2018 ዓ.ም ከነዚህ የሁለተኛው የቫቲካን ጉባኤ ሰነዶች መካከል በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና በሚያወሳው ቀኖናዊ ሕገ ደንብ አብያርስት ላይ ተንተርሰው ቤተክርስቲያን ዓለምን ታዳምጣለችና ታገለግላለች በተሰኘ ንዑስ አርስት ላይ ያተኮረ የተቅላላይ ትምህርተ ክርስቶስ አስተምሮ ማድረጋቸው የተገለጸ ሲሆን ቤተክርስቲያን የተጠራችው ሰባዊነትን ለማገልገልና የማህበረሰቡን ተቃርኖዎች ለመፍታት ነው ማለታቸው ተገልጿል። ክብራንና ክብራት የዝግጅቶቻችን ተከታታዮች በማስከተል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረቡዕ ናሐሴ 27 2018 ዓ.ም ተመረጠ በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ውስጥ ያደረጉትን የተክላላይ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን በሚገባ ለመረዳት ያስችላችሁ ዘንድ በቅድሚያ በእለቱ የተነበበውን የመጽሐፍ ቅዱስ ቃል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና የዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ላይ እንደተገለጸው።

ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ሊዮ በወቅቱ ያደረጉትን የጠቅላላ ትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው አዘጋጅተነዋል። እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: Cari fratelli e sorelle, buongiorno e benvenuti. Con l'incontro odierno iniziamo a riflettere sulla Costituzione pastorale Gaudium et Spes, con cui il Concilio Vaticano II ha inteso approfondire un tema fondamentale.
1: ውድ ወንድሞቼና እህቶቼ እንደምን አረፈዳችሁ እንኳን ደህና መጣችሁ በዛሬው ለት አስተምሯችን የሁለተኛው የቫቲካን ጉባኤ መሰረታዊ ጭብጥ የሆነውን የቤተ ክርስቲያንንና የዘመናዊው ዓለም ግንኙነትን ለመዳሰስ ያቀደውን በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ ስለተሰኘው ሐዋርያዊ ቀኖና ማሰላሰል እንጀምራለን ቅዱስ ዮሐንስ 23ኛ እንደ አውሮፓውያኑ የቀን አቆጣጠር በጥቅምት 11 ቀን 1962 ዓመተ ምህረት የመክፈቻ ንግግራቸውን እንደጀመሩ ምንም እንኳን ለሃይማኖት ያለን ቅናት ቢያቃጥለንም ግዚያችን ካለፉት ዓመታት ጋር ሲነጻጸር ሙሉ በሙሉ የከፋ ነው ብለው የሚናገሩትን የጥፋት ትንቢት ለመቃወም ሞክረዋል እናም ከታሪክ ምንም የማይማሩ ነገር እንደሌላቸው አድርገው እስከሚመስል ድረስ እስከዚያ ይደርሳሉ ብለው እንደነበረ ይታወቃል ስለዚህ ለጉባኤው አባቶች የተሰጠው ተግባር ባሁኑ የሰው ልጅ ክስተቶች ሁኔታ የሰው ልጅ ወደ አዲስ የነገሮች ስርዓት እየገባ ባለበት በሰዎች ስራ በተገቢው ጊዜ የሚፈጽሙትና ብዙን ጊዜ ከመጠበቀው በላይ የሆኑ እና በጥበብ ሁሉንም ነገር አሉታዊ የሰው ልጅ ጉዳዮችን እንኳን ለቤተ ክርስቲያን ጥቅም የሚያዘጋጁትን የመለኮታዊ ጥበቃ ምስጢራዊ እቅዶችን ማየት ይሻለናል ሲሉም አክለው ገልጸው እንደነበረም ይታወቃል። ከሶስት ዓመታት በኋላ በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው የሐዋርያዊ ቀኖና አዋጅ በዚህ ግንዛቤ ውስጥ የቤተ ክርስቲያኗ ተፈጥሮ አስፈላጊ አካል እንደሆነ ተገንዝበዋል። ቀኖናው የእረኝነትን ባህሪ እንደ ተዋረድ ገልጾታል ስለዚህም የሐዋርያዊ ቀኖና የሚለው ስያሜ ተሰጥቶታል በየዋህነት ወይም በገራገርነት የሚደረግ የብሩ ተስፋ ጥያቄ አይደለም ነገር ግን ስጋ በመልበስ ሕይወታችንን ለመካፈል የሚመርጠውን የክርስቶስ ምስጢር የታደሰ ታማኝነት ነው ራሱን በሁሉም ረገድ እንደ ወንድሞቹ አድርጎ ቆጠረ ይለናል ወደ ዕብራውያን ምዕራፍ 2 ቁጥር 17 አሁንም ወደ ዕብራውያን ምዕራፍ 4 ቁጥር 15 ላይ እንደተገለጸው እናም የኃጢያትን ጤቶች በራሱ ላይ ወስዶ ለሁሉም በዛ ሆኖ ሞተ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ እንደተገለጸው ይህ በሰባዊነታችን ውስጥ መካፈል ክርስቶስ ቤተክርስቲያን እንድትከተል የሚጠራት መንገድ ነው ስለዚህ በላቲን ቋንቋ Gaudium et Spes በአማርኛው ደስታና ተስፋ የተሰኘው ሐዋርያዊ ቀኖና የሚጀምረው ቤተክርስቲያኗ የራሷን የዚህን ዘመን ዘዎች ደስታ ተስፋ ሐዘን ጭንቀት በተለይም ድሆች ወይም በማንኛውም መንገድ ከተቸገሩ ጋር እንደምትሆን በማወጅ ነው በተለይም ዛሬ ያጋጠሙን ባሉ ፈተናና ጥልቅ ለውጦች ፊት በአሁኑ ጊዜ በሚከሰቱ ክስተቶች በታሪክና በሰዎች ሕይወት ውስጥ ግድለሽነትንና ቸልተኝነትን እንድንተው የሚጠይቅ መጋራት ነው እንደ ተመልካቾች ሆነን መቀጠል አንችልም ይልቁንም በልባችን ማዳመጥ ራሳችንን እንድንፈታተን መፍቀድና መሳተፍ አለብን በክርስቶስና በመንፈሱ ኃይል በመደገፍ አማኞች ወንድሞቻቸውንና የእህቶቻቸውን ሸክም እንዲሸከሙ ይጠራሉ በተለይም በፍትህ መጓደል በአድሎና በአመጽ የተደቆሱትን ማለት ነው በርግጥም በመጋራትና በቁርጠኝነት ብቻ በቂ ምላሾችን ማግኘት የሚቻለው የዚህ ዘመን መከራዎች ከሚገለጥልን ክብር ጋር ሊወዳደሩ አይችሉም የሚለውን እርግጠኝነት ስንቋደስ ብቻ ነው ወደ ሮም ሰዎች ምዕራፍ 8 ቁጥር 18 ላይ እንደተጻፈው በዚህ ረገድ ከሰው ልጅ ጋር ያለው ቅርበት ስለ ክስተቶችና ስለ ራይ ራሱ ጥልቅ ግንዛቤን ይከፍታል በተመሳሳይ መልኩ በላቲን ቋንቋ Gaudium et Spes ደስታና ተስፋ የተሰኘው ሐዋርያዊ ቀኖና በቤተክርስቲያን ሁልጊዜ የጊዜ ምልክቶችን የመመርመርና በወንጌል ብርሃን የመተርጎም ኃላፊነት አለባት ሲል ያስታውሳል ስለዚህ ይህ የስምምነት ሕገ ቀኖና ቤተክርስቲያንን ለለውጥ ቀጣይነት ያለው ቁርጠኝነት እንድታደርግ አሳስቧታል በምድራዊ ምቾት እንዳልተነሳሳች ነገር ግን ብቸኛ ግብ ትፈልጋለች የክርስቶስን ሥራ በማወጅ በወዳጅ መንፈስ መሪነት ወደፊት ለመራመድ ክርስቶስም ወደዚህ ዓለም የገባው ለእውነት ለመመስከር ለማዳንና በፍርድ ላይ ላለመቀመጥ ለማገልገልና ላለመገልገል ነው ይለናል ሰነዱ ይህ በእውነቱ የሞራል ግዴታ ብቻ አይደለም። የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለቤተ ክርስቲያን ለድሆች የሚሰጠው አማራጭ በዋናነት ስነ መለኮታዊ ምድብ እንጂ ባህላዊ፣ ማኅበራዊ፣ ፖለቲካዊ ወይም ፍልስፍናዊ ምድብ አይደለም። ክርስቶስን በእነርሱ ውስጥ እንድናገኝ ለዓላማዎቻቸው ድምፅን እንድንሰጥ ነገር ግን ጓደኞቻቸው እንድንሆን እንድናዳመጣቸው ስለ እነርሱ እንድንናገርና እግዚአብሔር በእነርሱ በኩል ሊያካፍለን የሚፈልገውን ምስጢራዊ ጥበብ እንድንቀበል ተጠርተናል ይሉናል በላቲን ቋንቋ ኢቫንጀሊ ጋውዲዩም በአማርኛው የወንጌል ደስታ የተሰኘው ሐዋርያዊ ማሳሰቢያ በአንቀጽ 198 ላይ እንደተጠቀሰው። የክርስቲያን አንድነት ከእውነታው ጋር እንድንገናኝና በዘመናዊው ዓለም ውስጥ የግልና ማኅበራዊ ሕይወትን የሚገልጹትን ተቃርኖዎች እንድናጋልጥ ያደርገናል። ለምሳሌ ሳይንሳዊና ቴክኖሎጂያዊ እድገት ያለማቋረጥ አዳዲስ ዕድሎችን የሚሰጥ ነገር ግን ለእያንዳንዱ ብቻ እና የሰው ልጆች ሁልጊዜ ለራሳቸው ደህንነት በማስገዛት የማይሳካላቸው ወይም የህብረተሰብ ህጎች የበለጠ ግልጽ የሆነ ግንዛቤ ሆኖም ግን ስለ መስጠት አቅጣጫ እርግጠኛ አለመሆንን ጨምሮ ወይም ደግሞ ሀብቶችና ኢኮኖሚያዊ ኃይል በብዛት የሚገኝ ሲሆን በሚያሳዝን ሁኔታ ዛሬ እንደ ጉባኤው ዘመን ሁሉ ከፍተኛ ቁጥር ያላቸው የዓለም ዜጎች አሁንም በረሃብና በደህንነት ይሰቃያሉ ይለናል። ወይም የፕላኔቷ የወደፊት ዕጣ ፈንታ አደጋ ላይ መሆኑን የጋራ ግንዛቤ ከራስ ወዳድነት ፍጆታ ለመላቀቅ አለመቻልና ጦርነት ሰላምን ለመገንባት ውጤታማ መንገድ ነው ከሚለው የተሳሳተ አስተሳሰብ ጋር ተጣምሮ የሚሄድ ደካማ አስተሳሰብ ነው። ጥልቅ ለውጦች በተከሰቱበት አሳሳቢ አለመመጣጠን በሚፈጥሩበት በዚህ ዘመን ቤተ ክርስቲያን የሰውን ልጅ ለማገልገል ተጠርታለች። የልባቸውን ጥልቅ ጥያቄዎችና በውስጣቸው ያሉትን ምንቾቶች በማዳመጥና በመቀበል ክርስቶስን ቁልፍ የትኩረት ነጥብና የሰው ልጅ ታሪክ ሁሉ ግብ በማለት ትጠቅሰዋለች። ስለዚህ በቤተ ክርስቲያን ውስጥ በእያንዳንዱ ደረጃና በእያንዳንዱ ዘመን እርሱ የእግዚአብሔር ባሪ ኑሮት ሳለ እንኳ ከእግዚአብሔር ጋር እኩልነትን እንደ መንጠቅ አድርጎ አልቆጠረውም። ነገር ግን እንደ ሰው ሆኖ በመወለድ የባሪያን መልክ ይዞ ራሱን ባዶ አደረገ። በሰው አምሳል ተገኝቶ በትሕትና ራሱን ዝቅ አደረገ። በዚህም የመስቀልን ሞት እንኳን በመቀበል እስከ ሞት ድረስ ታዛዥ ሆነ ይለናል ወደ ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ላይ እንደተጠቀሰው። ውድ ወንድሞችና እህቶች፣ ከዘመናት ሰዎችና ወንዶች ጋር የምትቀራረብ ደስታና ተስፋ ጋውዲዩም ኤት ስፔስ ወንጌልን የምታወጅና የምትመሰክር ቤተ ክርስቲያን ልዩ ባህሪ ይሆን።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቫቲካን በሚገኘው በቅዱስ ጴጥሮስ ባዚሊካ ውስጥ ያደረጉትን የተክላላ የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገንና መሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የነሐሴ 27 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል አረጋውያንን በተመለከተ ባልደረባችን በረና በርግኔ ያዘጋጀውን አንድ ጽሑፍ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አረጋውያን በርጅናዬ ዘመን አትጣለኝ ጉልበተም ባለቀ ጊዜ አትተወኝ በመዝሙረ ዳዊት ምዕራፍ 71 ከቁጥር 9 ይህ የመርሳትና የመጥላት ፍርሃት ያደረበት አረጋዊ ልመና ነው። እግዚአብሔር የድሆች ጩኸት መስሚያ መሳሪያ እንድንሆን እንደሚጠይቀን ሁሉ የአረጋውያንም ጩኸት እንድንሰማ ይፈልጋል። ይህም ለቤተሰቦችና ለማኅበረሰቦች ተግዳሮት ነው። ምክንያቱም ቤተ ክርስቲያን በአረጋውያን ላይ የሚደርሰውን ትዕግሥት የማጣት የቸልተኝነትና የንቀት አስተሳሰብ አትቀበልም፣ ልትቀበለውም አትችልም። አረጋውያን የማኅበረሰቡ ሕያው አካል መሆናቸው እንዲሰማቸው እነርሱን የማመስገን የማድነቅና የማስተናገድ የጋራ ስሜት ማነቃቂያ ይኖርብናል። የእኛ የአረጋውያን ከእኛ በፊት እኛ በመጣንበት መንገድ በራሳችን ቤት ዋጋ ያለው ሕይወት ለመኖር በምናደርገው ዕለታዊ ትግላችን ውስጥ አልፎ የመጡ ወንዶችና ሴቶች፣ አባቶችና እናቶች ናቸው። በርግጥ በወጣቶችና በአረጋውያን መካከል በመፈጠር አዲስ መተቃቀፍ እጅግ የምትደሰትና ተጠቅሞ የመጣልን ባህል የምታወግዝ ቤተ ክርስቲያንን እንዴት በወደዱ። ቅዱስ ዮሐንስ ጳውሎስ ዳግማዊ በቤተሰቦቻችን ውስጥ ለአረጋውያን ሚና ትኩረት እንድንሰጥ ይጠይቁናል። ምክንያቱም በተለይ ቅጥ ባጣ የኢንዱስትሪና የከተማ እድገት መባቻ ትናንትም ሆነ ዛሬ አረጋውያንን ያለ አግባብ ወደ ጎን ገሸሽ የሚያደርጉ ባህሎች አሉ። አረጋውያንን ክፍተትን በመሙላት አረገድ ያለችው ግርማ ሞገስ የትውልዶች ቀጣይነት እንድናደንቅ ይረዳናል። አብዛኛውን ጊዜ ዋና ዋና እሴቶች ለልጅ ልጆች መተላለፋቸውን የሚያረጋግጡት አያቶች ናቸው። ብዙ ሰዎች የክርስትና ሕይወት ጀማሪያቸው በአያቶቻችን እንደ ተመቻቸን ይመሰክራሉ። ንግግራቸው፣ ፍቅራቸውና በአካል መገኘታቸው ብቻ ታሪክ በእነርሱ እንዳልተጀመረ፣ እነርሱ ደግሞ አሁን የእርጅና ጉዞ አካል እንደሆኑና ከእነርሱ አስቀድሞ የመጣውን ሁሉ ማክበር እንደሚገባቸው ልጆች እንዲገነዘቡ ይረዳቸዋል። ካለፈው ጊዜ ጋር ያላቸውን ትስስር ሁሉ የሚያቋርጡ የተረጋጉ ግንኙነቶችን መፍጠርና ሁኔታ ከነርሱ እንደምበልጥ መረዳት ይከብዳቸዋል። ስለዚህ ለአረጋውያን ትኩረት መስጠት በኅብረተሰቡ ውስጥ ትልቅ ለውጥ ያመጣል። ኅብረተሰብ በእርግጥ ለአረጋውያን ያስባል፣ ለአረጋውያን ቦታ ይሰጣሉ። ይህን የመሰለ ኅብረተሰብ የአረጋውያንን ጥበብ ካከበረ ወደፊት ይጓዛል። የታሪክ መታሰቢያ አለመኖር በኅብረተሰባችን ውስጥ አሳሳቢ ጉድለት ነው። ያ ያኔ አለፈ፣ አሁን ነው የሚል አመለካከት ብስለት የለውም። ያለፉ ሁኔታዎችን ማወቅና መገምገም ትርጉም ያለው መጪ ጊዜ ለመገንባት ብቸኛ መንገድ ነው። ትውስታ ለእድገት አስፈላጊ ነው። የቀድሞውን ዘመን

አስቡ። በዕብራውያን መልእክት ምዕራፍ 10 ከቁጥር 32 አረጋውያን ታሪካቸውን ሲናገሩ መስማት ለልጆችና ለወጣቶች ጥሩ ነው። ምክንያቱም ከቤተሰቦቻቸው፣ ከአካባቢያቸውና ከአገራቸው ታሪክ ጋር የተሳሰሩ መሆናቸው እንዲሰማቸው ያደርጋቸዋል። ሕያው ትውስታ የሆኑ አያቶቹን የማክበርና የማንከባከብ ቤተሰብ ከወዲሁ በውድቀት ላይ ነው። የሚያስታውስ ቤተሰብ ግን ተስፋ አለው። ችግር ይፈጠራሉ በሚል ሰበብ ለአረጋውያን ቦታ የሌለው ወይም እነርሱን ገለል የሚያደርግ ኅብረተሰብ በገዳይ ቫይረስ የተጠቃ ነው። ስሩ የተነቀለ ነው። በባህላዊ መመረጥ፣ በስር መሠረት መነቀልና ሕይወታችንን በሚቀርጹ የእርግጠኝነት ስሜት መጥፋት ምክንያት በዘመናችን የሚታየው ወላጅ አልባነት ቤተሰቦቻችንን፣ ልጆችን በጋራ ታሪክ የዳበረ አፈር ላይ ሥራቸውን የሚተክሉባቸው ስፍራዎች እንድናደርጋቸው ፈተና ሆኖብናል። ወንድሞችና እህቶች ስለመሆን በወንድሞችና በእህቶች መካከል ያሉ ግንኙነቶች በጊዜ ሂደት ስር እየሰደደ ይሄዳል። በቤተሰብ ውስጥ በልጆች መከባበር የሚፈጠር የወንድማማችነትና የእህትማማችነት ትስስር ለሌሎች ግልጽ በሆነ የመማር ማስተማር ከባቢ ጽኑ መሠረት ላይ የቆመ ከሆነ ትልቅ የነጻነትና የሰላም ትምህርት ቤት ይሆናል። በቤተሰብ ውስጥ በአንድነት እንዴት መኖር እንዳለብን እንማራለን። ምናልባት ሁልጊዜ ይህን እናስበው ይሆናል። ነገር ግን ቤተሰብ ራሱ ወንድማማችነትና እህትማማችነት በዓለም ውስጥ እንዲሰርጽ ያደርግ። በቤት ውስጥ በፍቅርና በትምህርት ከበለጸገ ከዚህ ቀዳሚ የወንድማማችነትና የእህትማማችነት ልምድ በመነሳት የወንድማማችነት ዘይቤ እንደ ተስፋ ቃል በመላው ኅብረተሰብ ላይ ይፈነጥቃል። ከወንድሞችና ከእህቶች ጋር ማደግ እርስ በርስ ለመተሳሰብና ለመረዳዳት የሚያስችል ግሩም የሆነ ልምድን ለማዳበር ይረዳል። ምክንያቱም ወንድማማችነት በቤተሰብ ውስጥ በተለይ ሊደምቅ የሚችለው ለደካማ ታማሚ ወይም ለአካል ጉዳተኛ ታናሽ ወንድም ወይም እህት እንክብካቤ፣ ትዕግሥትና ፍቅርን ስናሳይ ነው። የምወዳቸውን ወንድም ወይም የምትወዳቸውን እህት ማግኘት ጥልቅ ክብርና አይነተኛ ተመክሮ መሆኑ ሊታወቅ ይገባል። ልጆችን እንደ ወንድማማችነትና እህትማማች እንዲተያዩ በትዕግሥት ማስተማር ያስፈልጋል። ይህ ሥልጠና አንዳንድ ጊዜ ከባድ ቢሆንም እውነተኛ የማኅበራዊ ኑሮ ትምህርት ቤት ነው። አንድ ልጅ ብቻ መውለድ ልማድ በሆነባቸው አንዳንድ አገሮች ወንድም ወይም እህት የመሆን ልምድ ይበልጥ አናሳና ያልተለመደ ነው። አንድ ልጅ ብቻ መውለድ በተቻለበት ሁኔታ እርሱ ወይም እርሷ በብቸኝነት ወይም በገለልተኝነት አለመኖራቸው ማረጋገጫ መንገዶች ማፈላለግ ያስፈልጋል። ሰፊ ልብ። ከባል ከሚስትና ከልጆቻቸው ንዑስ ክልል በተጨማሪ ችላ ሊባል የማይችል ሰፊ ቤተሰብ አለ። በእርግጥ በባልና ሚስት መካከል ያለው ፍቅርና ከእርሱም የሚመነጨውን ሰፋ ያለው በተመሳሳይ ቤተሰብ አባላት ማለትም በወላጆችና በልጆች፣ በወንድሞችና በእህቶች እንዲሁም በዘመዶችና የቤተሰብ አባላት መካከል ያለው ፍቅር፣ ሕይወትና ምግብ የሚያገኘው ቤተሰብን ወደ ጥልቅና ጠንካራ ኅብረተሰብ በሚመራው በማያቋርጥ ውስጣዊ ኃይል ነው። ይህም ለጋብቻ ኅብረትና ለቤተሰብ መሠረትና እስትንፋስ ነው። ጓደኞችና ሌሎች ቤተሰቦች ለዚህ ሰፊ ቤተሰብ እንዲሁም በችግራቸው፣ በማኅበራዊ ግዴታዎቻቸውና በእምነታቸው ጊዜ እርስ በርስ የሚደጋገፉ የቤተሰቦች ማኅበራት አባላት ናቸው። ሰፊው ቤተሰብ በአስራዎቹ ዕድሜ የወለዱት እናቶችን፣ ወላጅ አልባ ሕፃናትን፣ ልጆችን በብቸኝነት የሚያሳድጉ እናቶችን፣ ልዩ እንክብካቤና ቅርበት የሚያስፈልጋቸው አካል ጉዳተኞችን፣ በሱስ የሚሰቃዩ ወጣቶችን፣ ላጤዎችን፣ ወይም ባል ወይም ሚስት የሞቱባቸውን ብቸኞች እንዲሆኑ የልጆቻቸው ድጋፍ የሌላቸው አረጋውያንን፣ አካል ጉዳተኞችን መውደድና መደገፍ አለበት። ከዚህ በተጨማሪ ሕይወታቸው የተበላሸባቸውን ጭምር መቀበል ይኖርባቸዋል። ይህ ሰፊ ቤተሰብ የወላጆችን ጉድለት የሚሞላ፣ ሕፃናት የሚደርስባቸውን በደልና እንግልት ጭምር የሚጠቁሙና የሚያሳውቁ እንዲሁም ወላጆች ይህን ማድረግ የማይችሉባቸው ሁኔታዎችን ሙሉ ፍቅርና የቤተሰብ መረጋጋት የሚለግስ ሊሆን ይችላል። በመጨረሻም ይህ ሰፊ ቤተሰብ አማቾችን፣ አማቶችንና የባልና ሚስት ዘመዶችን ሁሉ እንደሚያካትት ልንዘነጋ አይገባም።
የፍቅር አንዱ ልዩና ሲስ ገጽታ እነዚህ ዘመዶች እንደ ባለንጣዎች እንደ ስጋትና ምንጭ ወይም

እንደ ሰርገው ገቦች አድርጎ አለማየት መማር ነው። የጋብቻ ህብረት ወጎቻቸውንና ባህሎቻቸውን ማክበር፣ ቋንቋቸውን ለማወቅ ጥረት ማድረግና ከመተቸት መቆጠብ፣ እነርሱ መንከባከብና ለነርሱ ዋጋ መስጠትን እንዲሁም የባልና ሚስትን ተገቢ የሆነ ብቸኝነትና የግል ነጻነት መጠበቅን ይጠይቃል። ይህን ለማድረግ ዝግጁ መሆን ደግሞ ለትዳር አጋር የሚሰጥ የለጋስ ፍቅር ክብር መገለጫው ነው።

አድማጮቻችን የዛሬው የረቡዕ የነሐሴ 27 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።